0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መርቆ ቋንቋ ትግሪና ሰላምታና ናቀርብ። ናይ ሎም ዕለት 28 ግንቦት 2016 ዓመተ ምሕረት ናይ ሮሰሊካን ጳጳሳት ልዮን መበል 14 መራ ፍጻሜታት ሮሰሊካን ጳጳሳት ልዮን መበል 14 ኣብ ምስርን ኦማንን ናይ ቅዱስ መንበር ሃወራይሉ ኦኽ ኣብ ጉባኤ ሃገራት ዓረብ ናይ ቅዱስ መንበር ወኪል ናይ ኤችላኖስ ጁምሊካ ጳጳሳት ኒኮላስ ሄንሪ ማሪ ደኒስ ተቪኒን ኣብ ታይላንድን ካምቦጃን ናይ ቅዱስ መንበር ሃወራይሉ ኦኽ ኣብ ላኦስ ናይ ቅዱስ መንበር ወኪል ናይ ማርቻኖፖሊ ጁምሊካ ጳጳሳት ፒተር ብሪያን ዌልስ ናይ ቅዱስ መንበር ላዕለዋ ቤት ጻፈት ጉዳያት ስብከታ ወንጌል ዝሓሊ ዘሰናዶ ዓመታዊ ሙሉእ ሓፈሻ ጉባኤ ተጋባ እያን ተቐቢሎም ከም ዘዘራረቡን ቃለ ምዕዳን ከም ዝለገሱ ናይ ቅዱስ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎም ዕለት 28 ግንቦት 2016 ዓመተ ምሕረት መደብ ፈናወና ክልያወር ክብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ናይ ስፓይና መራሒ መንግስቲ ፔድሮ ሳንቸዝ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ኣብ ኢጣልያ ከተማ ሳን ጆቫኒ ሮቶንዶ ዝርከብ ብቅዱስ ፒዮ በዓል ፔትራልቺና እተመሰረተ ትካል መእለይ ኣብ ስቃይ ዝርከቡ ፅጉማት ብሓድሽ መንፈስ ዘነቃቅሕ ዘመሓላለፎዎ ሓድሽ ውሳኔ ፕሮፌሰር ኣና ኦርላንደስ ኣብ ሓዳስ ናይ ቅዱስ ኣቦናር ሰሊቃነ ጳጳሳት ልዮን መበል 14 ዓውዲት መልቀቕቲ ኣመልኪታ ምስዜና ቫቲካን ዘካየደቶ ቃለ ማሕትት ጉባኤ ካቶሊካውያን ጳጳሳት ኤርትራ ብምክንያት ዕረፍቲ ኣባ ሃይለ ተስፋ ማርያም ዘመሓላለፎ ናይ ሓዘን መግለፂ መልእኽቲ ማሕበር ንኡሳን ኣሓው ካፑችን ኤርትራ ዘመሓላለፉልና ታሪክ ሂወት ናይቶም ዝሓለፈ ሰሙን ዝዓረፉ ሓው ዳምያኖ ኣርዳዲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈናወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደንን ዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈናወና ኣሰጋግረኩም ሰናይ ምክትታል። ክቡራትና ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ ሰነ ናብ ስፓይና ቅድሚ ከካይዶ ዝኾነ ሓዋርያዊ ጉዕዞ ዕለት 27 ግንቦት ንወግዓዊ ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ስፓይና መራሒ መንግስቲ ፔድሮ ሳንቸዝ ፔረዝ ካስቲኾን ኣብ ሕርያም መንበሮም ተቐቢሎም ከም ዘዘራረቡ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ ሰነ ናብ ስፓይና ቅድሚ ከካይድዎ ዝኾነ ሃዋርያዊ ጉዕዞ ዕለት 27 ግንቦት ንወግዓዊ ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ስፓይና መራሒ መንግስቲ ፔድሮ ሳንቸዝ ፔረስ ካስቴኾን ኣብ ሃገረ ቫቲካን ተቐቢሎም ከም ዘዘራረቡ ዝሓበረ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣስዒቡ መራሒ መንግስቲ ስፓይና ካብ ቅዱስነቶም ተሰናቢቱ ብናይ ቅዱስቲ መንበር ጉዳያት ርክብ ምስ ሃገራትን ኣህጉራውያን ትካላትን ዋና ፀሓፊ ሊቀ ጳጳሳት ፖል ሪቻርድ ጋላገር ምዝ ተሰነዩ ምስ ናይ ቅዱስቲ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ከም እተረኻኸቡን ኣብዚ ዳሕርዋይ ክልኣዊ ርክብ ኣብ መንጎ ቅዱስቲ መንበርን ስፓይናን ዘሎ ሰናይ ርክብን ከምኡውን ብዛዕባ እቲ ምልክት ሰናይ ዝምድና እንክብሉ ዝገለጽዎ ቅዱስ ኣቦና ኣብ ቀረባ እዋን ኣብ ስፓይና ከካይድዎ ዝኾነ ጉዕዞ ዕግበት ከም ዘጉልሐ ኣመላኺቱ ኣብ እተፈላለየ ኩርናዕ ዓለም ዝካየድ ዘሎ ግጭታትን ዘምፆ ሳዕቤን ስደት ኣገዳስነት ብዝሓጎናውነትን ኣህጉራዊ ሕጊ ምኽባርን ከምኡውን ንሰላም ንምድጋፍ ቀጻሊ ህፁፅ ኣጥላይነት ዘጠቓልል ሓያሎ ኣህጉራዊ ጉዳያት ኣማእኪሎም እውን ከም እተመያየጡ ኣፍሊጡ። ብተወሳኺ እውን ኣብ መንጎ ቤተ ክርስቲያንን ሰበስልጣን መንግስትን ከምኡ እውን ኣብ መንጎ እተፈላለየ ተዋፅኦታት በርገሰውያን ሕብረተሰብ ኣብ ሓበራዊ ምክብባርን ሓበራዊ ረብሓ ንምንፋዕን ዝዓለመ ፍረ ዘለዎ ዘተ ምምዕባል ዝኣመሰለ ሓበራዊ ተገዳስነት ዘለዎ ጉዳያት ኣማእኪሎም እውን ከም እተመያየጡ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ኣብ ኢጣልያ ከተማ ሳን ጆቫኒ ሮቶንዶ ዝርከብ ብቅዱስ ፒዮ በዓል ፔትራልቺና ተመሰረተ ትካል መእለይ ኣብ ስቃይ ዝርከቡ ፅጉማት ብሓድሽ መንፈስ ዘነቃቐ ሓድሽ መርሕነት ሽማግለ ክቐውም ዝእዝዝ ብኢሎም ዝፅሓፍዎ ሰነድ ዕለት 27 ግንቦት ወግዓዊ ከም ዝኾነ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ኣብ ስቃይ ንዝርከቡ ንምድጋፍን ካብ ስቃዮም ንምንጋፍን ካብ ሰናይ ድላይ ቅዱስ ፒዮ በዓል ፔትራልቺና أبي كتما سانجواني روتون لزتا مسرطة عبي ما أكلكنا كنت عنا إيطاليا نحدش معرف تحدسو يدالو مهلاو كحبر نكرو رسالي كان باباسات اليوم مبال عصر تربعته نبق عناتون عدمع عناتون ننوح وان زلاق عناتون نمحيال زبالتو مفتحتات نمللاي سلطان زلو حدش أنفت مكتتالن نايتو تكال مقلي همومان زت آيس شماق لك غوون زئزز بإيدم صحفو سند عطران شعات نقنبوتو كعاوي كم زخونة نايك دست منبر زنانك في المحتم مقلتي أفليتو إزي حدش أم حدارش ماقلة بهي انت بيت صحفتونا صحف قدهات كتبا كدست منبر ماكسيمينو كباليرو ليدو زمراحة كوينو بناي بيت صحفت محدارة والرشاطة تحوري أم منبر وانا صحفي فابيو غاسبريني كودب مخانو كدوس أبونا أبتزا محلالو فووساني بملكات نايك دست منبر تكو وانا صحفي لكبا باسات باولو روديلي أبو منبر بيت محدارة والرشاطة تحوري أم منبر لكبا باسات جوردانو بيتشينوتي كومو أون ناي سبخا فوجان بوفينون لكبا باسات جورجو فريتي نايتيش ماغل أبلات دكتور بنجامين استيفيس كومينغس دكتور جينو غوميراتون أكابي حقي أليساندرو أيانان أون قبرا أويش ماغل انقبلو كم سميوام نايك دست منبر زينان كفر محتمن مغلتي أفليتو اتو ساني هوري أم منبر نسلاح قبرا سرناي زلو فقرن عبيت تكالات نيتال أخوان أمونات كوينان كقتلان نايلو تبردوهتات كقتما كخيلا كابزبل نق حدس تبقسو خوينو وانو في القتدة تبباوي حقاون كتباون نيتال أخو بيتا كريستان كدم بدهو كأتسال محداس يق أمتو بفلاي أبتي رأيين وفرن تنقوق محداران زي حد تتسألات كنكنت عنا انقبلو كدوس أبونار سالي كان باباسات ليون مبال عصر تربعته أبتي بإيرم تصحفونا يوساني سند بمملكاته كابزوم تكالات زي أم بمنفساونتن تكلا صبرنتن نايتو قدوس مصراتي او تدرخون همومانن نقادي عنن أبايت الصدرة أمن بساحتن مقبالن حقزن كنكنن محبز تمصرتة كابسقاي زناقفن نتي أبسقاي زركب سبزسانيين إيو وصالي كان باباسات اليوم مبال عصر تربعته نزي بدهون مقطعمنن مقبالن شماقل أنفتن مكتتالن نايتم ألي همومان تكال عيو قدوس بيو بعالي بيترال تشينا كومؤون نتهلو كنتاتتي تكال نممرمار زيادة بقعات أدمع النت نبارق أتصالنت عيو أنتر أخوون نممحياش زبقع بولوس مفتح مللاي كومؤون نتي بزمقدزي التفلت مفتحتات جبوت مقبارن زبل مخانو زحبرن عايك دست منبر زينان في المحتمن بيت صحفات زتاقص زينا فاتيكان اتي شماقلة ابا كل ملايات كتباوي والرشاون السرارحان اضلعي سقومتتات تران فليزبالان سقومتتات نموسادن ممحدارة وتقبارات نمفتسامن ملو عاقم حيزوك عاي مخانو يحبر قدم زخونا يخون فلوي اقدس نتزلو وسانن بزخونا يخون مقدد ما قدمي فلوي ترقم زلو ومتقبارات وي ابا نبرت تتكال وسانن رؤيو الواز اللوام تكبارات قد ما قبالو ويسرعة حق من محياش بقطتها نابر سالي كان باباسات تسبتساب زهب كمزخوونن بيت من ناقفي كابسقاي كابجبوت امنات قدوس بيوز تبقسن محبحاب اكال زي النتاصل اكال كريستيانو طول اخو ايو كابزبل امنتوزنا قلن كوينو لو مدحر عصر تتات عمتات زي مستوع عالزي هلو كوينو يقدس المهلاور سالي كان باباسات ليوم بل عصر تربعته ابتبيرهم تصحفون اي وصان السنة الرقاقيتهم إذا أولنا أي حاليوت ملكت يبيلهم كدوس بيو بعال بيترال تشينا زي حمامة منفساونا قادي وي أبال أبايت الصدرانا قاديان همومان بزي انقدوتن حاجة زنك يترفو زبل عينت حاليوت مخانو أبريهم بيت مناقف كابسقاي داقم بزدحدس منفس مسقوام نمسراتي نتلقو نايت الصراح كومو أون نخلوم إتوم معالتاوي فوسن نتصفان داليوم بيت نايت بيت حكمنا معات زحالفو نايت أمان النتكبار زوكل مخانو أون كم زقل حزينا فاتيكان أفليتو
1: كبراتن كبرانن سمعتنا زي زينا فاتيكان أيو أمان برات باب درهام التقلقل كبرتي بروفيسر أنا رونالدس ليق سنة ملكوت مسيانا فاتيكان أبزكايدة توك على محتد درب حتاتن حدقاتاتن نايزي زلنا أيو زمن سبز سرحو عستو علوت بمتكاس زا عوادي تملك در إسالي كان باباسات ليون مبل عصر تربعته نبارز خونت الواكم زهلوا بمقلاص حيا الملكتي أما حلاليفة بزعباز قدات زي كنحسب النجمرالو صباحي اللن تبلانا رونالدس ኣብ ሕቡራት መንግስታት ዓዲ እንግሊዝ ኣብ ዝርከብ መንበረ ጥበብ ዱርሃም ናይ ስነ መለኮት ሊቕን ፕሮፌሰር ኮይና ተገልግል ዘላ ክብርቲ ኣና ሮላንደስ ነዛ ሓሳባት እዚ ኣብቲ ምስ ዜና ቫቲካን ዘካየደቶ ቃለ ምሕትት እያ ዘካፈለት። እቲ ብዕለት 25 ግንቦት ኣብ ሃገረ ቫቲካን ዝቐረበ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘሰናደዎ ብዛዕባ ዕቑባ ሰብኣዊ ኣካል ኣብ መዋእል ሰብ ዝሰርሖ ኣስተውዕሎት ዝገልጽ ግሩም ሰብኣውነት ዘርእስቱ ናይ መጀመርታ ዓዋዲት መልእኽቲ ቅዱስነቶም ድሕሪ ምእዋጃ ኣብ ዘካፈለቶ ሓሳባት ነዚ ነጥቢ እዚ ኣጉልሐት። እቲ ብዕለት 15 ግንቦት ብርእሰ ሊቃነ ጳጳሳት ልዮን መበል 14 እተኸተመ ሰነድ ማለት መበል 135 ዓመት ዝኽሪ ናይቲ ርእሰ ሊቃነ ጳጳሳት ልዮን መበል 13 ዘሰናደውዎ ዝኽሪ ታሪኻዊት ዓዋዲት መልእኽቲ ሓደስቲ ነገራት ንምፅምባል ኣብ ሃገረ ቫቲካን ኣብ ዝርከብ ሓድሽ ኣዳራሽ ጉባኤ ሲኖዶስ ብዕሊ ኣብ ቅድሚ ርእሰ ሊቃነ ጳጳሳት ተኣወጀት። ፕሮፌሰር ኣና ሮላንደስ ሓንቲ ካብቶም ኣብቲ ስርዓተ ምርቓ እዛ ሰነድ መደረ ዘቕረቡ ዕዱማት ኮይና ኣብ ጎኒ ብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስ ህየንተ ናይቲ ብዛዕባ ጉዳያት ዓንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበርን ክሪስቶፈር ኦላህ ተሓባባሪ መስራቲ ኣንትሮፒክስ ትካል ሰብ ዝሰርሖ ኣስተውዕሎትን ሓላፊ ምርምር ትርጉማት ሰብ ዝሰርሖ ኣስተውዕሎትን ከምኡውን ክብርቲ ፕሮፌሰር ሊዮካዲ ሉሹምባ መምህር ፖለቲካዊ ስነ መለኮትን ማሕበረሰባዊ ትምህርቲ ካቶሊካዊት ቤተ ክርስቲያንን ኣብ መንበረ ጥበብ ሳንታ ክላራ ካሊፎርኒያ ብምዃን ተሳተፈት። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ኣባኡ ተረኽቡ ንዝለገስዎ መደረ ቅድሚ ምቕራቦም ሐዋርያዊ ቡራኪኦም ቅድሚ ምክፋሎምን ድማ ብፁእ ካርዲናል ፔትሮ ፓሮሊን ዋና ጸሓፊ ቅድስቲ መንበር መኽፈቲ መደረ ኣቕረቡ። ፕሮፌሰር ሮናልደስ ደድሕሪ እቲ ፍጻሜ ዜና ቫቲካን ኣብ ዘካፈለቶ ሓሳባት ነዛ ሓዳስ ዓዋዲት መልእኽቲ ርእሰ ሊቃነ ጳጳሳት ብክልተ ቀንዲ ምኽንያታት ኣዝያ ኣገዳሲ ኣበርክቶ ዘለዋ ሰነድ ከም ዝኾነት ገለጸት። እቲ ቀዳማይ ደቂ ሰባት ብዛዕባ እቲ ኣብቲ ሰነድ ተጠቕሰ ቴክኖሎጂያዊ ጉዳያት ዓሚቑን ህጹጽነትን የጋጥሞም ከም ዘሎ ገለጸት። ብዛዕባ እዚ ጉዳያት እዚ ክንሓስብ ንጅምረሉ ጽባሕ የለን፣ ምኽንያቱ እቲ ኣብ ስራሕ ኣብ ሰራሕተይናታት ኣብ ስደተይናታት ኣብ ስድራ ቤታት ኣብ ፖለቲካዊ ሕብረተሰብ ከምኡውን ኣብ ዓለም ለኻዊ ግጭታት ዘለዎ ጽልዋ ሕጅን ትማልን ጽባሕን እውን ክቕጽል እዩ ብምባል ኣጠንቀቐት። እዚ ከምዚ ኢሉ እንከሎ ብዙሓት ሰባት ብዛዕባ ሰብ ዝሰርሖ ኣስተውዕሎት ንዝተሓሓዝ ሕቶታት ንምስታፍ እርግጸይናታት ከም ዘይኮኑ ወይ ብቑዓት ከም ዘይኮኑ ኣፍልጦ ሃበትሉ። ብገለ መንገዲ ቅዱስ ኣቦና ድማ ነዚ ሓሳብ እዚ ኣብቲ ሰነድ ይጠቕስዎ፣ ምናልባት ካልእ ሰብ ብዛዕባ እዚ ነገራት እዚ ክሓስብ ይኽእል እዩ ዝብል ተስፋ እውን ኣሎና በለት። እንተኾነ ግን ብዛዕባ እዚ ጉዳያት እዚ ክንሓስብ ኣሎና፣ ብሓባር ድማ ክንሓስብ ኣሎና በለት። እዛ ሊቅ ስነ መለኮት ሓደ ካብቲ ቐንዲ ዘተሓሳስባ ነገር እንተኣልዩ ብፍላይ ድማ ድምፂ ናይቶም ኣዝዮም እተገለሉን በቲ ናይ ቀመራዊ ምዕሪት ኣሊጎሪዝም ስርዓታትን ዲጂታል ኣድማስን ሰብ ዝሰርሖ ኣስተውዕሎትን ኣብ ዘሎ ዓለምን ብቐዳምነት ዝስማዓሉ ሓባራዊ ባይታ ብኸመይና ንፈጥር ክትብል እውን ተሓትት። እዛ ሓዳስ ዓዋዲት መልእኽቲ እዚ ድምፂ እዚ ንሓባራዊ ረብሓ ንምድንፋ ኣብ ዝግበር ዝኾነ ይኹን ዝርርብ ማእከል ክኸውን ከም ዘለዎ እውን ኣትሪራ ትገልጽ። ፕሮፌሰር ሮላንደስ ብዛዕባ ደቂ ሰብ ዓሚቕ ስነ ምግባራውን መንፈሳውን ሕቶታት ኣብ ልዑል ዓለም ለኻዊ መድረኽ ፍሉይ ድምፂ ዘጉልሕ እዩ ትብል። ቅዱስ ኣቦና ንሕብረተሰብ ብዛዕባ መሰረታዊ ሕቶታት ንኸስተንትኑ ሓደ ብድሖ ከም ዘቕረቡ እውን ገለጸት። ሂወት ሰብ እንታይ ኢልና ኢና ንሓስብ ዘለና? ንሕና ከም ሰባት መጠን መን ኢና? ኣብ ሰብኣውነትና ብሕብረት ኣብ እንነብረሉ ሂወት እንታይ ራእይን ሸቶ ኢና እንዕቅብ ዘለና ዝብል ሕቶታት ድማ የቕርብ። ኣሰብ ኣቢላ ድማ እዚ ኩሉ ብዛዕባ ናይ ሓሶት ዛንታታት ብዛዕባ ሰብ ምዃን እንታይ ማለት ምዃኑ ዝገልጽ ናይ ሓሶት ትርኻታት ብፍላይ ከዓ ፖለቲካዊ ውግእን ግጭትን ወይ ቁጠባ ኣብ ልዕሊ ካልኦት ዝስልጥንን ዝቆጻጸርን ሓያል ንቕፌታ ይቕርበልና እዩ በለት። ርእሰ ሊቃነ ጳጳሳት ልዮን ምስ እዚ ዛንታታት እዚ ብእተፈልየ መንገዲ ነቲ ብዛዕባ ስልጣኔ ፍቕሪ ዝገልጽ ባህ ዘብል ራእይ ክብሉ ዝገለጽዎ ሓሳብ እውን ኣቕረበት። ፕሮፌሰር ሮላንደስ ከም ዝገለጸቶ እዛ ዓዋዲት መልእኽቲ ንደቂ ሰብ ሓባራዊ ስነ ምግባራዊ ኣተሓሳስባ ክምለስ ትምሕፀን፣ ብፍላይ ከዓ ንሓድሕዱን ንዓለምን ብተፈጥሮዊ ዋጋ ሰብኣዊ ኣካልነት ኣፍልጦ ትህበሉ መንገዲ ክምልሱ ይምሕፀን። እቲ ጽሑፍ ከም ዘመልክቶ ሰብኣዊ ክብሪ ናብ ዲጂታላዊ መሳርሒታት ከይመሓላለፍ ወይ ከዓ ሰብ ዝሰርሖ ኣስተውዕሎት ብገለ መንገዲ ካብ ደቂ ሰብ ንላዕሊ ዝያዳ ሰብኣዊ ክኸውን ከም ዝኽእል ብምሕሳብ ንኽብሪ ሰብነትና ከይትንክፍ የጠንቅቑ። ዶክተር ሮላንደስ ከም ዝገለጸቶ እዚ ሰነድ እዚ ብተወሳኺ ሓደ ዕድመ እዩ ነዚ ናይ ስልጣነ ፍቕሪ ንምህናፅ ብሓባር ክንሰርሕ የድልየና እዩ በለት ነዚ ንገብሮ ድማ ንፍቕሪ ተፈጠርና ውሱናት ፍጥረት ምዃናን ንፍትሒ ሃረር ብዝብል ስምዒት ምሉእ ብምሉእ ብምንባርን ጥራይና ነዚ ዓለም እዚኣ ብተሳትፎ ብሓባር ዳግም ከም እትፍጠር ብምግባር እውን ጥራይና በለት ፕሮፌሰር ሮላንደስ ኣስዒባ ኣብ ውሽጢ እቲ ዝሰፍሐ ትውፊት ማሕበራዊ ትምህርቲ ካቶሊካዊት ቤተ ክርስቲያን ብዛዕባ ግሩም ሰብኣውነት ብምስትንታን ሓሳባታ ደምደመት ግሩም ሰብኣውነት ንሰብ ዝሰርሖ ኣስተውዕሎት ስለ ዝምልከት ሓድሽን እዋናውን እዩ እንተኾነ ግን ኣብ ዘመነ ኢንዱስትርያዊ ሰውራን ካፒታሊዝምን ኩነታት ስራሕ ከምኡውን ቴክኖሎጂ ንደቂ ሰባት ዘለዎ ትርጉም ዘተኮረ ነዊሕ ትውፊት እዩ በለት መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ህልው ግዜ ንላዕሊ ዝስማዕን ንወለዶታት ዝትንክፍን ምዃኑ ሓሳባታ ኣካፈለት ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ብፁእ ኣቡነ መንግስቲ ኣብ ተስፈ ማርያም ሊቀ ጳጳሳት ዘበ ኣስመራ ኣቦ መንበር ጉባኤ ካቶሊካውያን ጳጳሳት ኤርትራ ብምኽንያት ሃንደበታዊ ዕርፍቲ ክቡር ኣባ ሃይለ ተስፈ ማርያም ኣባል ማሕበር ካህናት ላዛሪስት ኣገልጋሊ ምእመናን ስርዓት ግእዝ ኣብ ስዊድንን መልእኽቲ ሓዘን ኣመሓላሊፎም ብፁእ ኣቡነ መንግስቲ ኣብ ኣብታ ብዕለት 25 ግንቦት 2026 ዝለኣኽዋ መልእኽቶም ነቲ ካብ ወንጌል ዮሃንስ እተወስደ ትንሣኤን ህይወትን ኣነ እየ እቲ በኣይ ዝኣምንሲ እንተ ሞተኳ ብሂይወት ክነብር እዩ ንዝብል ቃል ብምጥቃስ ኣብታ ናብ ብፁእ ካርዲናል ኣርብሮልዩስ ኣንደሽ ሊቀ ጳጳሳት ሰበኻ ስዊድንን ናብ ኣገልጋሊ ካህን ምእመናን ስርዓት ግእዝ ስዊድን ክቡር ኣባ ዮሃንስ ክፍለን ደናግል ኦርሰሊነን መላእ ምእመናን ስቶኮልምን ስዊድንን ዝለኣኽዋ ናይ ሓዘን መግለጺ ዝተሰምዖም ዓሚቕ ሓዘንን ምስቶም ኩሎም ዝሓዝኑ ዘለዎም ቅርበትን ገሊፆም ብፁውነቶም ኣስዒቦም ብዕለት 17 ግንቦት ዘጋጠመ ሃንደበታዊ ሞት ክቡር ኣባ ሃይለ ተስፈ ማርያም ምስተሰምዐ ንብፁውነቶምን ንመላእ ካቶሊካዊት ቤተ ክርስቲያን ኤርትራን ዘሰንብድ ዜና ምንባሩን ከም ዘደንፀዎምን ገለፁ ብፁእ ኣቡነ መንግስቲ ኣብ ኣብዚ እዋን እዚ ብናይ ቤተ ክርስቲያን ጉዳያት ኣብ መገሻ ይርከቡ ብምህላዎም ድማ ኣብዘ ዝበፅሕዎ ማሕበራት ምእመናን ኣብ መስዋእቲ ቅዳሴ ንነፍሲ ክቡር ኣባ ሃይለ ማርያምን ምእመናን ስዊድንን ከም ዝዝክርዎም ኣመልከትሎም ወሲኾም ድማ ኣብዚ ናይ ስንባደን ብዙሕ ሕቶታት ዝሕተተሉ ግዜ ፍሉይ ረድኤት ናይ መንፈስ ቅዱስን መንፈስ ሓቅን ብርሃንን ከም ዘድሊ ኣይትስሕትዎን ኢኹም ድሕርቢኢሎም መንበረ ጥበብ ኪዳነ ምህረት ክትሕግዞም ናብ ድንግል ማርያም ኣወፈይዎም ቀጺሎም ድማ ብፁእ ኣቡነ መንግስቲ ኣብ ንነፍሲ ሄራ ብሃይለ ዘላለማዊ ዕርፍቲ ክህቦም ናብ ኣምላኽ ጸሎቶም ብምዕራግ ንስብከተ ወንጌልን ዕርቀ ሰላምን ንምምጻእ ዘይሕለል ትግሃትን ቅንኣትን ከም ዝነበሮም መስከሩ ኣብ መወዳእታ መልእኽቶም ብፁእ ኣቡነ መንግስቲ ኣብ ንውሉድን ቤተሰብን ንማሕበሮምን ንኹሎም ኣብ ሃገረ ስዊድን ዝርከቡ ምእመናንን ጽንዓትን ክእለትን ክህቦም ብምጽላይ ከም ዘሰኒይዎምን ምስኦም ዘለዎም ቅርበት ብምግላጽ ንዝመጽእ ቀዳመ ሰንበት ኣብ ዝገብርዎ ጉስነታዊ ምብጽሓት ምስ ምእመናን ብምሕባር ኣብ መስዋእቲ ቅዳሴኦም ከም ዝዝክርዎም እውን ኣረጋገጹሎም ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ፍራንቸስካውያን ማሕበር ንኡሳን ሃው ካፑቺን ኤርትራ ብምኽንያት ዕርፍቲ ክቡር ሃው ዳምያኑ ኣርዳዲ ዜና ዕርፍቶምን ታሪክ ህይወቶምን ጽሒፎም ዝለኣኹልና ነቕርበልኩም ሕያወት ሰባት ብሂይወቶም ይዝከሩ መጽሓፈ ምሳሌ ምዕራፍ 10 ፍቕዲ 7 ሓው ዳምያኖ ብዕለት 2 ሓምለ 1958 ዓመተ ምህረት ካብ ኣቶ ኣርዳዲ ዓብደላን ወይዘሮ ደሃብ ሎንጊን ኣብ ጥንታዊትን ባህላዊትን ውርይቲ ከተማ ኩናማ ዝኾነት ኮና ተባሂላ ትጽዋዕ ተወልዱ መባእታ ትምህርቶም ወዲኦም ሃረርታ ጸዋዕታ ስለ ዝተሰምዖም ነቶም ኣባረንቱን ከባቢኡን ዘገልግሉ ዝነበሩ ደቂ ቅዱስ ፍራንቸስኮ ክስዕቡ ድላዮም ምስ ገለጹ ማእከላይን ካልኣይን ደረጃ ትምህርቶም ኣብ እምባት ካላ ቀጺሎም ድማ ኣብ መንደፈራ ከምኡውን ኣብ ካቴድራል ኣስመራ ደረጃታት ትምህርቶም ማለት 12 ክፍሊ ቅድሚ ምዝዛሞም ብ1982 ዓመተ ምህረት ተመክሮ ክፍጽሙ ንኢትዮጵያ ተላእኩ ኣብ ዓመቱ ድማ ብዕለት 22 ነሓሰ 1983 ዓመተ ምህረት ብንኡስ መብጽዓ ተወፈዩ ከም ረድኢ ሓው ኮይኖም ክነብሩ ምርጫኦም ነበረ ኣብ ክንዲ ትምህርቲ ፍልስፍናን ቴሎግያን ትምህርቲ ሞያ ክቐስሙ መረጹ ብዝነበሮም ትኩርነትን ትግሃትን ፍቕሪ ስራሕን ዘስተውዓሉ ኣሕልቖም በቲ ግዜቲ ኣብ ከተማ መቐለ ግኑ ናብ ዝነበረ ናይ ማሕበር ዶንቦስኮ ሳሌዝያን ናብ ናይ ሞያ ቤት ትምህርቲ ተላእኩ ትምህርቲ ሞያ ብጽቡቕ ምስ ወድኡ ብ1986 ዓመተ ምህረት ናይ ምሉእ ህይወቶም ወፈያ ብምግባር ንፍራንቸስካዊ ህይወት ምሉእ ብምሉእ ንምስዓብ ንምሉእ ህይወቶም መብጽዓ ብምግባር ምንኩስናኦም ፈጸሙ ናይ ምሉእ ህይወቶም መብጽዓ ድሕሪ ምፍጻሞም ፈለማ ኣገልግሎቶም ኣብ ኣስመራ ኣብ ቤት ጽሕፈት ላእከ ሰበኻ ተሓጋጋዚ መጋቢ ሰበኻ ኮይኖም ድሕሪ ምግልጋል ብዕለት 14 ጥቅምቲ 1990 ዓመተ ምህረት ንኢትዮጵያ ቆቦ ከም ሚስዮናዊ ኮይኖም ተላእኩ ኣባኡ ድማ ከም ተሓጋጋዚ መጋቢ ኮይኖም ኣገልገሉ ብዙሕ ከይጸንሑ ኣብ ዓመቱ ካብ ዕለት 4 ጥቅምቲ 1991 ዓመተ ምህረት ክሳብ ወርሒ መስከረም 1993 ዓመተ ምህረት ንሮማ ኣብ ላዕለዋይ ቤት ጽሕፈት ጠቕላሊ ሓለቓ ማሕበር ኩርያ ጀነራል ተላኩ ንኽልተ ዓመት ዝኣክል ኣባኡ ድሕሪ ምግልጋል ብትሕትናን ዘገርም መንፈስ ፍራንቸስካ ወሓጎስን ኣገልግሎቶም ፈጸሙ። ምስኦም ዝቕመጡ ዝነበሩ ጸዓዱ ፈለስቲ ደቂ ማሕበር ቆርበቱ ጸሊም ልቡ ግን ጻዕዳ እናበሉ ይገልጽዎምን የደንቕዎምን ነበሩ። ኣብ ቤት ጽሕፈት ጠቕላላ ሓለቓ ማሕበር ዝተዋህቦም ተልእኾ ብምፍጻም ድማ ተመሊሶም ኣብ ቆቦ ድሕሪ ኣገልጊሎም ካብ ወርሒ መስከረም 1997 ክሳብ 2001 ዓመተ ምሕረት ኣብ ሕርሻ ቢምቢልና ብዓበይ ትግሃት ኣገልገሉ። ካብ ወርሒ ሓምለ 2001 ክሳብ 2003 ዓመተ ምህረት ኣባጽዕ ከም ምኽትል ዳይሬክተርን መምህርን ከምኡውን ሓለቓ ንኡሳን ተምሃርቲ ገዳምን ኮይኖም ብሕጉስ መንፈስ ኣገልጊሎም። ካብ ዕለት 22 ሓምለ 2003 ክሳብ 2009 ኣብ ዓብዪ ገዳም ፍራንቸስካውያን መንደፈራ ን6 ዓመት ከም ተሓጋጋዝን ኣላይ ንኡሳን ተምሃርቲ ኮይኖም ጸንሑ። ማዕረ ማዕሪኡ ድማ ኣብቲ ስሙይ ካልኣይ ደረጃ ቤት ትምህርቲ ኣሕዋት ካፑቺን ከም መምህር ኮይኖም ኣገልገሉ። ካብ 2009 ክሳብ 2013 ዓመተ ምህረት ንኻልኣይ ግዜ ንባጽዕ ተላኢኾም ከም መምህርን ሓላፊ ንኡሳን ተምሃርቲ ገዳም ካፑችንን ኮይኖም 4 ዓመት ኣገልጊሎም። ካብ 2013 ክሳብ 2018 ዓመተ ምህረት ንብምቢልና ተላኢኾም ኣብ ስራሓት ሕርሻ ከም ምኽትል ኣካየድን ከምኡ ኸዓ ዳይሬክተር ቤት ትምህርትን ኮይኖም ን5 ዓመት ብዓብዪ ትግሃት ኣገልጊሎም። ካብ ወርሒ ጥሪ 2018 ክሳብ 2020 ንኸተማ ዓሰብ ተላኢኾም ምስ ምእመናን ዓሰብን ነቶም ብቤተ ክርስቲያን ዝእለዩ ህሙማን ኤችኣይቪን ከምኡውን ምስ ሰዓብቲ ሃይማኖት እስልምና ከይተረፈ ብዝነበሮም ኣዝዩ ሕጉስን ዘየጋይሽን ጠባይ ዘይርሳዕ ዘርኢ ፍቕሪ ዘርኦም ነቶም ብዕስክርና ካብ ቤቶም ርሒቖም ኣብ ዓሰብን ከባቢኡን ንዝወፈሩ ወተሃደራት እውን ብዝነበሮም ኣባታዊ ሓልዮት መን ካበይ ከይበሉ ኣቦ ኣደ ሓው ሓውቲ ብምዃን ንኽልተ ዓመት ዳርጋ ክንዲ 20 ዓመት ከም ዝሰርሑ ኣብ ከተማ ዓሰብ ፍሉይ ኣሰር ገዲፎም ከም ዝሓለፉን ይዝከር። ብዕለት 22 ጥቅምቲ 2020 ክሳብ 2024 ንኣስመራ ኣብ ዓብዪ ገዳም ገጀረ ተጸዊዖም ንሕሙማንን ዝሸምገሉን ኣሕዋት ደቂ ማሕበር ብዘገርም ተወፋይነትን ፍቕርን ከኣልዩን ክተሓባበሩን ተረኽቡ። ምስኡ ኸዓ ከም ተደራቢ ኣገልግሎት ኣሰናይ ዓለማዊ ፍራንቸስካዊ ሳልሳይ ማሕበር መካነ ሕውነት ገጀረት ኮይኖም ፍቕሪ ክርስቶስን ፍራንቸስኮን ከስርጹ ብዙሕ ጻዕሩ። ሓው ዳምያኖ ናይ መወዳእታ ቦታ ተልእኾኦም ቢምቢልና እዩ ዝነበረ። ብዕለት 27 ጥቅምቲ 2024 ንሳልሳይ ግዜ ናብዚ ቦታ እዚ ተላኢኾም ብዝነበሮም ሞያ ብሉጽነት ከም ምክትታል ዓበይቲ ማሽናት ሕርሻን መካይንን ተጸሚዶም ክሳዕ ዕለተ ዕረፍቶም ታሕከይበሉ ክጐዩን ከገልግሉን ጸኒሖም ኣብ ድሮ በዓለ ኪዳነ ምህረት ነቲ ልሙድ ጸሎት ዘ

0: ህዝብ ንበተ ክርስቲያን ኣብ ዝግስግሰሉ ዝነበረ ሰዓት ንሶም ከዓ ናብ ሰማያዊ ቤት ኣቦ ገስጊሶም ሓው ዳምያኖ ትሑትን ንኡስ ሓው ፍራንቸስካዊ ሓው ኩሉ ወላ ምስ ጋሻ ንፈለማ ግዜ ተራኺቦም ክላለዩ ፈጺሞም ዘይጽገሙ ሕውስ ሓው እዮም ዝነበሩ ስሓቕን ሓጎስን ብምዝራእ ስንኻ ዘየኽድኑ ጥዑም ሓው ቀመም ማሕበር እንተበልናዮም ዝውሕዶም እምበር ዘይበዝሖም ምስ ዓቢ ዓቢ ምስ ንእሽቶይ ንእሽቶይ ልዕሊ ኩሉ ኣብ ዝሳተፍዎ ዝነበሩ መንፈሳዊ ውራያት መጸበቕን ተዓጢቖም ዘገልግሉን ሳዕሲዖምን ዘሊሎምን ዘይደኽሙ ኣብ እዋን ዋዜማን ማህሌትን ከገልግሉ ከበሮ ካሃርሙ ኮነ መቆምያን ጸናጽልን ሒዞም ከዚሙን ክዝምሩን ዘገርም ክእለትን ወንን ዝነበሮም ኣብ ሰዓታት ጸሎት ማሕበር ብተገዳስነት ዝሓብሩን ከምኡውን ፍሉይ ትግሃት ብሕታዊ ጸሎት ዝነበሮምን ካብ ንእስነቶም ኣብ ስራሕ ተጉላባነት ዘይፈልጡ ግልበቶም ዘይሓብኡ ፍሉይ ፍቕሪ ስፖርት ዝነበሮም ማለት ክሳብ ወዲ 60 ወዲ 64 ዓመት እውን እንተኾኑ ደድሕሪ ኩዕሶ ዝግበዩ ዝነበሩ ስፖርተኛ እዮም ኮታ ኣስተማቒርና ዘይጸገብናዮም ፍቕሮምን ሕውነቶምን ወትሩ ኣብ ልብናን ኣእምሮናን ተወቒሩ ክነብር እዩ ክቡር ሓው ዳምያኖ ካልኣይ ግዜ እንተ ዝፍጠር ፍራንቸስካዊ ምኾንኩ እናበሉ ዓሚቕ ፍቕሪ ፍራንቸስካዊ መንነቶም ዝገልጹ ዝነበሩ ሓው እዮም ንዕርፍቲ ሓው ዳምያኖ ምቕባልን ምእማንን ብስጋ ክትሓስቦ ከቢድ እኳ እንተኾነ ከም ትምህርቲ ቃል ኣምላኽና እግዚኣብሔር ሃበ እግዚኣብሔር ወሰደ ስሙ ብሩኽ እዩ እናበልና እግዚኣብሔር ኣቦ ንሓውና ዳምያኖ ንስኻ ሂብካና ሎሚ ኸዓ ንስኻ ወሲድካዮ ኣለኻ ተመስገን ንብሎ ኣለና ነዚ ሓቂ ኣጸቢቑ ዝተረድአ ኣቦና ቅዱስ ፍራንቸስኮ ኦጎይታ ብሓውትና ሞት ዝተመስገንካኩን ከም ዝበለ ንሕና እውን ኣብዚ ዓመተ ኢዮቤል ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ መበል 800 ዓመት እነኽብረሉ ዘለና ብዕርፍቲ ክቡር ሓው ዳምያኖ ኣርዳድ እውን ተመስገን ጥራሕ ኢና ክንብል ንኽእል ክቡር ሓው ዳምያኖ ንሕሙማንን ዝሸምገሉን ኣሕዋቶም ብፍቕሪ ደኣ ኣልዒሎምን ኣንቢሮምን እምበር ሓሚሞም እኳ ኩባያ ማይ ተቐቢሎም ዘይፈልጡ ሕማሞም ወላ ንሳልስቲ እንተ ዝገብረልናስ ከነልዕሎም ዕድል ምረኸብና ኣበይ እሞ እንተ ዝኾነልና ንብል ፍቓድ ኣምላኽ ካብ ኮነ ግና ፍቁር ሓውና እግሪ እምበር ዓይኒ ዘይብላ ሞት መጺኣ ንዓኻ ካብ መረጸት ኣብ ውሽጢ ሃገርን ወጻእኒ ዘለዉ ፈተውትኻ ደቂ ማሕበርካ ኵሎም ውፉያት ዝቐርቡኻ ዝጓሶኻዮም ምእመናንካ ዝመሃርካዮም መንእሰያትካ ኰታ ጣዕምኻ ዝጠዓሙ ዅሎም በቲ ዅሉ ዘረአኸና ገደብ ዘይብሉ ፍቕርን ሓጐስን ፍራንቸስካዊ ሕውነትን ንኡስነትን የቐንየልና ንብለካ ኣሎና ጽባሕ በዓለ ኪዳነ ምህረት ልክዕ ሰዓት 10 ቅድሚ ቐትሪ ምእንቲ ነፍሶም ብቋንቋ ኩናማ መስዋእተ ቅዳሴ ዓሪጉ ኣብ ስርዓተ ሓመድ ድበ ብፁእ ኣቡነ ቶማስ ዑስማን ኤጳርቃ ባረንቱን ብዙሓት ካህናትን ተምሃርቲ ዘረኣክነትን ሰብፉይ ህይወት ደቂ ተባዕትዮን ደቂ ኣንስትዮን ወከልቲ ሉተራዊት ወንጌላዊት ቤተ ክርስቲያንን ላዕለዎት ኣካላት መንግስትን ካበየ ዓድታት ዝወሓዙ ህዝብን ኣብ ዝተረኽብሉ ኣብቲ ጸዓዱ ሚስዮናውያን ተወለድቲ ህዝቢ ኹናማን ዝኾኑ ደቂ ማሕበርን ዓሪፎምሉ ዝርከቡ ዘለዉ መካነ መቓብር ደብረ ኪዳነ ምህረት ባረንቱ ብዓብዪ ምድፍናቕን መንፈስን ጸሎትን ስርዓተ ቕብሮም ተፈጺሙ ሓው ዳምያኖ ኣርዳዲ ኣብዚ መበል 800 ዓመት ዝኽሪ ዕርፍቲ እዚ ሱራፌላዊ ቅዱስ ቅዱስ ፍራንቸስኮ በዓል ኣሲዚ እንዝክረሉ ዘለና ዓመት ኣብ መበል 68 ዕድሚኦም 43 ዓመት ውፉይ ህይወቶምን ንሰማይ ሓሊፎም ኣጋጣሚ ከም ዘይኮነ ኣሚንና ንጸናና ወጐይታ ብሓውትና ሞት እተመስገንካኩን ንብል ኣለና ሕያወት ሰባት ብሕይወቶም ይዝከሩ እውን ንብል
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍሊ ኤርትራ ኣቢልኩም ክትከታተሉ ከም እትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino @sbc.va ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لوليتور يسوس كريستوس

0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይሎም ዕለት 29 ግንቦት 2026 ዓመተ ምሕረት መደብ ፈነወና ርሰሪካነ ጳጳሳት ልመበል 14 ንኣባላት መበል 82 ሓፈሻዊ ጉባኤ ቤት ምክሪ ጳጳሳት ኢጣልያ ተቐቢሎም ዝለገሶ ቃለ ምዕዳን ርሰሪካነ ጳጳሳት ልመበል 14 ዕለት 30 ግንቦት ኣብ ስፍራ ኣታክልቲ ሃገር ቫቲካን ዓለምለኻዊ ጸሎት መቁፀርያ ምእንቲ ሰላም ክመርሑ ከም ዝኾኑን ርሰሪካነ ጳጳሳት ልመበል 14 ንተሳተፍቲ ሓፈሻዊ ስሩዕ ጉባኤ ናይቲ ብዛዕባ ባስብከት ወንጌል ዝሓልል ዓለ ቤት ጽሕፈት ቅዱስቲ መንበር ተቐቢሎም ዝለገስዎ ቃለ ምዕዳን ካርዲናል ኮፒች ብዛዕባ ናይ መጀመርያ ሓደ መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣማኪሎም ዜና ቫቲካን ዘካይድዎ ቃለ ማሕትት ኣብ ወርሒ ሓምለ 2025 ዓመተ ምሕረት ፈለማ ዝተኸተመ ስምምዕ ቅዱስቲ መንበርን ኢጣልያን ኣብ ከባቢ ሳንታ ማርያ ዲ ጋሌርያ ቫቲካን ንትምህርቲ ጽሓት ፀሓይን ሕርሻን ኣብ ሓደ መሬት ዘጣመረ ሓደሽ ስርዓት ምህናጽ ኣብ ግብሪ ክውዕል ከም ዝጀመረ ኣብ መንጎ ሕቡራት መንግስታት ኣሜሪካን ኢራንን ዘሎ ግጭት ናብ ራብዓይ ወርሑ ኣብ ዝኣትውሉ ዘሎ እዋን ሰራዊት እስራኤል ኣብ ሊባኖስ ኣብ ልዕሊ ሂዝቦላህ ሰፊሕ መጥቃዕቲ ከም ዘካየደ ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እነሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፃሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ መበል 82 ሓፈሻዊ ጉባኤ ኣባላት ጉባኤ ቤት ምክሪ ጳጳሳት ኢጣልያ ኣብ መሰረታዊ ነገራት ከነተኩር ከምኡ ውን ኣብ ወንጌል ቀዳምነት ዝገበረ ኣገልግሎት ክንህብ ኣሎና ክብሉ ተማሕፀንዎም። ትማሊ ሓሙስ ዕለት 28 ግንቦት ኣብ ሃገረ ቫቲካን ኣብ ዝተኻየደ መበል 82 ሓፈሻዊ ጉባኤ ብፁዓን ጳጳሳት ኢጣልያ ምስ ተሳተፍቲ ኣብ ዝተራኸበሉ እዋን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መላ ኢጣልያ ንዘለዋ ኩለን ኣብያተ ክርስቲያን ንካህናትን ዲያቆናትን ንኹሎም ሰብ ውፉይ ህይወትን ስድራ ቤትን ከምኡውነቶም ከይፈለጡ ኣብ ልቦም ፅሙ ኣምላኽ ዝሓዙ ሰባት ዘለዎም ፍቕርን ኣኽብሮትን ገሊፆም እዚ ውህበት እዚ ይብሉ ቅዱስነቶም ኣብ ከምዚ ዝኣመሰለ ሕልኽላኻት ዝመልኦ እዋን እውን ከይተረፈ ንኽንምስክር ጸጋ ዝረኸብናሉ ምዃኑ ገለጹ። ርእሰ ሊቃነ ጳጳሳት ኣስዒቦም ብዛዕባ እቲ ናብ ፖምፔይን ናፖልን ከምኡውን ኣሴራ ኣብ ዝገበርዎ ሃዋርያዊ ጉዕዞታት ብዓይኖም ዝተዓዘብዎ መስከሩ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ኣብ ህይወት ደቂ ሰባት ድኻምን ምክፍፋልን ጽምዋን ዘርኢ ብዙሕ ምልክታት ከም ዘለውን ገሊፆም ሓደሓደ ግዜ ኣብ ማሕበረሰብ ደቂ ሰብ እምነት ናይ ምትሕልላፍን ንመንሰያት ወለዶታት ናይ ምትሕብባርን ብድሆ ይስምዖም እዩ። ይኹን እምበር ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ወንጌል የበራብረና እዩ ብምባል ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን ቃለ ምዕዳኖም ብምቕጻል ነቲ ኣብ ወንጌል ሉቃስ ዝተጠቕሰ እቲ እኽሊ ብዙሕ እዩ ዓየይቲ ግና ውሑዳት እዮም ዝብል ቃል ኣምላኽ ብምምልካት ስለዚ ናብቲ እኽሉ ዓየይቲ ኽልእኽ ናብ ጐይታ እኽሊ ልመና ኣቕረቡ ኣምላኽና ደኺመ ዘይብል ዝራእይ ክንዲ ዝኾነ መዓልቲ መዓልቲ ናብ ዓለም ይመጽእ እሞ ነቲ ደረት ዘይብሉ ባህጊ ናይ ልቢ ደቂ ሰባት የስፍሖን ክሳብ ናብ ምልኣት ዝረኸበ ህይወትን ናብ ድሕነት ዘብጽሕ ነጻነትን የስፍሖ ክብሉ እውን ኣስመሩሉ። ቅዱስነቶም ወሲኾም እዚ ብዙሕ ምህርቲ እዚ ምስጋና ንኣምላኽ እዩ ክብሉ ድማ ገሊፆም እዮና ድማ ነቲ ጠመተ ጐይታ ወሲድና ናትና ምእንቲ ክንገብሮ ከም ምዃኑ ገለጹ። ብዛዕባ እቲ ተሪር ዝኾነ መሬት ምጉርምራም ወይ ብኣሃዛዊ ጸብጻብ ጥራይ ክንሓስብ ዘይኮነስ ኣብ ክንዲኡስ ነቲ ኣምላኽ ዘዳልወልና ዘሎ ምህርቲ ብዓይነቲ ዝተንስአ ክርስቶስ ብኸመይ ከም እንርእዮ ዘሎና ከነስተውዕል ተጸዊዕና ኣሎና በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ንጳጳሳት ኢጣልያ ብቐጥታ ክዛረብዎም እንከለዉ መንፈስ ቅዱስ ንቕንኣት ክርስቶስ ዝነደደ ልቢ ክህቦም ብዙሓት ዓየይቲ ድማ ኣብ ጐና ኮይኖም ምሳና ክሰርሑ ክብሉ ጸልዮም ነዚ ኣብ ግምት ብምእታው እቲ ቐዳምነት ዝውሃቦ ነገር ወንጌል እዩ ብምባል ርእሰ ሊቃነ ጳጳሳት ተላበዉ። እዚ ኣብ መላእ ታሪክ ቤተ ክርስቲያን ካብ ቅዱስ ፍራንቸስኮ በዓል ኣሲዚ ክሳብ ቅዱስ ጳውሎስ ሻድሻይ ከምኡውን ክሳብ እቶም ዝሓለፉ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝጸንሐ ተተሓሒዙ ዝኸይድ ዘሎ ፈትሊ ይበሉ። እምነት ካብ ወንጌል እያ ተወሊዳ። ምስ ክርስቶስ ከም ህያው ምርኻብን ካብ ሙታን ተንሲኡን ኣብ ቤተ ክርስቲያኑ ከም ዘሎን ምእማን እዩ ክብሉ ድማ ኣመልከቱሎም። ርሰሊቃን ባጳሳት ሊዮን አስዒቦም አብዚ ግዜና ንወንጌልና ማእከል አገልግሎትና ምምላስ ክበሃልን ከሎ ከም ጳጳሳት መጠን ንህይወትና ውዕውዕ ስምዒት ዝህብ ውህበትን ንቕድሚት ዝመርሓና ህፁፅነትን እዩ ዘመልክት በሉ። በዚ ምኽንያት እዚ እዞም ጳጳሳት ንገዛ ርእሶም ነዘን ክልተ ሕቶታት ክሓቱ ከም ዘለዎም ተማሕፀንዎም። ኣብ ስብከትናን ትምህርትናን ስርዓተ ኣምልኾናን ናይ ፍቕሪ ኣገልግሎትናን ከምኡ ውን ኣብ ህይወት ማሕበረሰብና ከመይ ዝበለ ገጽ ኣምላኽ እዩ ክንጸባረቕ እንፈቕደሉ ዘሎና ምስ ክርስቶስ ንምርኻብ ብኸመይ ኢና ከነተባብዕ ንኽእል? ሎሚ ንዓናን ንቤተ ክርስቲያንን ንኻልኦት ናብ ክርስቲያናዊ ህይወት ምእታው ማለት እንታይ ማለት እዩ? ርእሰ ሊቃነ ጳጳሳት ቀጺሎም ነዚ ሕቶታት እዚ ወትሩ ጳጳሳት ብባዕሎም ከስተውዕልሉ ኣለዎም፣ እቲ መልሲ ድማ ኣቕሊልካ ክርአ የብሉን ብምባል ተማሕፀንዎም። ኣብዚ ቦታ እዚ እምበኣር ንባህሊ ክርስትና ሓድሽ ቈላሕታ ምግባር ኣገዳሲ ዝኾነ ንምስጢራት ምስንዳው ጥራይ እውን ኣይኮነን። ቅዱሳት ምስጢራት ኣብ ሓደ ማሕበረሰብ እምነት ዝውለደሉን ንሰባት ናብ ፋሲካዊ ህይወት ብምእታው ምስ ጐይታ ሕብረት ከምኡውን ናብ ቤተ ክርስቲያን ሕውነት ዝወልድ ማሕፀን እዩ ክብሉ ኣመልከትሎም። እዚ ድማ ኣብቲ ህያውን ሃንጎፋ ኢሉ ዝቕበልን ናይ እምነት ማሕበረሰብ እዩ ክመሓላለፍን ክዓብን ዝኽእል። ኣብቶም ዝሰምዑን ዝጽልዩን ከምኡውን እቶም ንቕዱስ ቁርባን ከም ምንጭን ጥርዝን ገይሮም ዝቕበልዎ ንድኻታት ከም ኣሕዋትን ኣሓትን ዝርእይዎም ስድራ ቤታት ከዓ ንድሕሪት ዘይተርፍሉ ማሕበረሰብ እዩ ዝውለድ። በዚ ምኽንያት እዚ ጳጳሳት ንቓል ኣምላኽን ንህዝቢ ኣምላኽን ንምልክታት ናይ ግዜን ብዓሚቕ ኣስተውዕሎት ክሰምዑ ተጸዊዖም ኣለዉ። ሓቀይና ምስማዕ ምስ ዝህሉ ማሕበረሰብ ናብ ውሽጡ ኣይዕጾን እዩ፣ ኣብ ክንድኡስ ናብ ናይ ተልእኾን ሜመያን ስፍራ እዩ ዝዓቢ። ስለዚ ብኸመይ ከም ዝሕደስ ይፈልጥ እዩ ክብሉ ድማ መስከሩሎም። ጉዕዞ ሲኖዶስ ማለት እዚዩ ድሕሪ ቢሎም ርእሰ ሊቃነ ጳጳሳት ልዮን መበል 14 ሲኖዳዊት ቤተ ክርስቲያን ነፍስ ወከፍ ሰብ ከከም ጸዋዕቱ ነቲ ካብ መንፈስ ቅዱስ እተቐበሎ ውህበት ንሓባራዊ ሕንጸት ክሰርሓሉ ዝኽእል ስፍራ እዩ በሉ። እዚ ማለት ተሳትፎ ኣማራጺ ኣይኮነን ማለት እዩ። ኣብ ክንድኡስ ናይ ሕብረትን ተልእኾን ብቕዓት ስለ ዝኾነ ሜላን ሓላፍነትን ተሓታትነትን ክኸውን ኣለዎ ክብሉ ድማ ተማሕፀንዎም። ርእሰ ሊቃነ ጳጳሳት ብኣጽንዖት ከም ዝገለጽዎ ኣምላኽ ንፍርያምነት ናይ ቤተ ክርስቲያን ብብዝሒ ቁጽርታት ብትርኢት ወይ ብጽልዋታት ክንልክዖ ከም ዘይሓተና ኣጉሊሖም። ኣብ ክንድኡስ ነቶም ጳጳሳት ከም እተላበውዎም ኣብቲ ኣገዳሲ ዝኾነ ነገር ንኸተክሩ ትብዓት ክህልዎም ተማሕፀንዎም። እቲ ኣተኩሮ ኣብ ክርስቲያናዊ ህይወት ቀጻሊ መባእታዊ ምስትምሃርን ስድራ ቤታት ዝእከብሉ ሰላምን ተልእኾ ወንጌላዊ ኣብያተ ክርስቲያን ከምኡውን ንመንስያት ሕቶታቶም ደረት ከይገብሩ ኣብ ምስማዕ ዘተኰረ ክኸውን ኣለዎ በሉ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን ነቲ ናይ ኢጣልያ ጳጳሳት ዝገብርዎ ዘለዉ ጉዕዞ ናብታ ኣደ ቤተ ክርስቲያን ዝኾነት ቅድስቲ ድንግል ማርያም ብሕድሪ ኣወፈይዎ፣ ኣባኡ ሱር ሰዲድኩም ክትህነጹን ብእምነት ጸኒዕኩም ደው ክትብሉን ነቲ ኣድላዪ ዝኾነ ነገር ክትሕልውን ንእምነት ከተዕቁቡን ምስ ህዝቢ ኣምላኽ ክትመላለሱ ከምኡውን ድምፅቲ ገና ዝጽውዕን ከጸናንዕን ዝኽእል ጐይታ ከተለልዩ ተሓግዝኩም ክብሉ ሃዋርያዊ ቡራኪኦም ኣካፈልዎም።
2: ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ውግእ ደው ንምባል ብተደጋጋሚ ዘቕርብዎ ዘለዉ ጻውዒት ብምስዓብ ብዕለት 30 ግንቦት ኣብ ስፍራ ኣታኽልቲ ቫቲካን ብዓለም ደረጃ ንዝግበር ጸሎተ መቕጸርያ ክመርሑ እዮም። ነፍሲ ወከፍ ምስጢር ከዓ ነቶም ብውግእ ዝተጸልዉ ሰባት ማለት ካብ ዝተበታተኑ ስድራ ቤታት ክሳዕ ሰራሕተኛታት ሕክምናን ወለንተኛታትን ክውፌ እዩ። ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብታ ዝተመርጹ ላዕለ ጀሚሮም ኣብ መላእ ዓለም ሰላም ምእንቲ ክሰፍን ጻውዒት ካብ ምቕራብ ኣየቋረጹን። እቲ ዘቕርብዎ ጻውዒት ከዓ ብቀጻሊ ብጸሎት ዝተሰነየ ጻውዒት እዩ። በዚ ምኽንያት እዚ ድማ ቅዱስ ኣቦና ቀዳም ዕለት 30 ግንቦት ልክዕ 97 ድሕሪ ቐትሪ ኣብ ስፍራ ኣታኽልቲ ቫቲካን ኣብ ዝርከብ ግሮቶ ኖና እግዝእትነ ማርያም ሉርድስ ጸሎት መቕጸርያ ክመርሑ እዮም። ኣብ መላእ ዓለም ዘለዉ ኩሎም ደቂ ሰባትን ኩሎም ቅዱሳት መካነ ንግደታትን ከዓ ምስ ቅዱስ ኣቦና ሓቢሮም ጸሎት መቕጸርያ ክሳተፉ ተዓዲሞም ኣለዉ። ገለ ካብቶም ተሳትፎኦም ዘረጋገጹ ዓበይቲ መካነ ንግደታት መካነ ንግደት እመኣምላክ ዘርቫኒስትያ ዩክረይን፣ ኣህጉራዊ መካነ ንግደት ንግስተ ሰላምን ሰናይ ጉዕዞን ኣንቲፖሎ ፊሊፒንስ፣ መካነ ንግደት ቅድስቲ ማርያም ዘሮዛርዮም ፋጢማ ፖርቱጋል፣ መካነ ንግደት ቅድስቲ ማርያም ንግሥተ ሰላም መጀጎሪ ቦዝኒያ ሄርዘጎቪናን፣ መካነ ንግደት ኖና ቅድስቲ ማርያም ሉርድስ ሉርድስ ፈረንሳይ፣ መካነ ንግደት ቅዱስ ሻርቤል አናያ ቢብሎስ ሊባኖስ፣ ጳጳሳዊ መካነ ንግደት ቤተ መቅደስ ሎሬቶ ሎሬቶ ኢጣልያ እዮም። ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ነፍሲ ወከፍ ምስጢር ብፍላይ ነቶም ብውግእን ዓመፅን ዝተጐዱ ደቂ ሰባት ብምዝካር ናብ ኣማልድነት እኖና እግዝእትነ ማርያም ንግሥተ ሰላም ምእንቲ ከወፍይዎም ናይ ደስታ ምስጢር ክጽልዩ እዮም። እታ ቀዳመይቲ ናይ ደስታ ምስጢር ነቶም ግዳያት ኩናት ብፍላይ ከዓ ነቶም ኣባዝዮም ተኣፈፍቲ ኩነታት ዘለዉ ክትውፌ እያ። እታ ካልይቲ ናይ ደስታ ምስጢር ከዓ ናብቶም ብውግእ ዝተጠዕዑ ደቂ ሰባት ናይ ተስፋን ምጽንናዕን እምነትን ቃላት ዘብጽሑ ክትውፌ እያ። እታ ሳልሰይቲ ናይ ደስታ ምስጢር ነቶም መዓልታዊ ሰብኣዊ ረድኤት ዘብጽሑ ሰራሕተኛታት ሕክምናን ሓካይምን ወለንተኛታትን ክትውፌ እያ። እታ ራብዓይቲ ናይ ደስታ ምስጢር ከዓ ምእንቲ እቶም ብሰንኪ ሓደጋ ኩናት ዝሳቀዩን እሱራትን ምእንቲ ኩሎም እቶም ንሰብኣዊ ክብረት ዝጥሕስ ዓመፅ ዝወረዶም ክትውፌ እያ። እታ ሓምሸይትን ናይ መወዳእታን ናይ ደስታ ምስጢር ከዓ ውግእ ደው ንምባልን ኣብ ዓለም ነባሪ ሰላም ንምምፃእን ዝተወፈየት ክትከውን እያ። ኣብ ሮማ ዝተረኽቡ ነጋድያንን ምእመናንን እውን በቶም ኣብ ኣደባባይ ቅዱስ ጴጥሮስ ተተኺሎም ዘለዉ ዓበይቲ እስክሪናት ኣቢሎም ክሳተፉ እዮም። እዚ ተበግሶ እዚ በቲ ንስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ክፍሊ መሰረታዊ ሕቶታት ብዛዕባ ስብከተ ወንጌል ኣብ ዓለም ዝተዋሃደ እዩ።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ብዛዕባ ጉዳያት ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዘካፈልዎ ቃለ ምዕዳን ኣብ መላእ ዓለም ዝርከቡ ካቶሊካውያን ማሕበረሰብ ነቲ ኣብ መንእሰያት ዘሎ መንፈሳዊ ድኽነትን ቅልውላውን ምላሽ ንምሃብ ኣብ ዝገብርዎ ጻዕርታት ክሕግዙ ኣተባብዕዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሓሙስ ዕለት 28 ግንቦት ምስ ተሳተፍቲ ሓፈሻዊ ጉባኤ ናይቲ ብዛዕባ ጉዳያት ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ክፍሊ መሰረታዊ ሕቶታት ስብከተ ወንጌል ኣብ ዓለም ተራኺቦም። ኣብ 2025 ዝተኻየደ ዓመተ ኢዮቤል ተስፋ 33 ሚልዮን ሰባት ናብ ከተማ ሮማ ንግደት ከም ዘካየዱ ብምዝካር እዚ ላዕለዋይ ቤት ጽሕፈት እዚ ንኸምዚ ዝኣመሰለ ብዙሓት ምእመናን ዝገበርዎ ንጥፈታት ንምቕባል ዝገበሮ ጻዕርታት ጠቒሶም ኣመስገንዎም። ርእሰ ሊቃነ ጳጳሳት ኣስዒቦም እዚ ግዜ እዚ ናይ ጸጋ ግዜዩ ዝነበረ ክብሉ ብምጽዋዕ ዓመተ ኢዮቤል ኣብቶም ናይ ሮማ 4 ጳጳሳውያን ባዚሊካታት ከም እተኻየደን ከምኡውን ካቶሊካውያን ምእመናን ዓሚቝ ናይ ተስፋ ባህጊ ከም ዘሎና ኣፍልጦ ዝሃብሉ ኣብ ኩሉ ኣከባብያዊ ማሕበረሰብ ቤተ ክርስቲያን ከም እተጸምበለን ገለጹ። ቅዱስ ኣቦና ወሲኾም ስብከተ ወንጌል ሓደ ምናባዊ ዝኾነ ስነ ሓሳብ ዘይኮነስ ንኻልኦት ናብ ፍቕርን ሓቅን ብምጽዋዕ ዝስሕብ ምስክርነት ምዃኑ ገሊጾም ወንጌላውነት ንነፍሲ ወከፍ ተግባር ኣድማሳዊት ቤተ ክርስቲያንን ናይ ነፍሲ ወከፍ ኣከባብያዊ ማሕበረሰብን መሰረታዊ ድራኸ ክኸውን ዝሓትት እዩውን በሉ። በዚ መንገዲ ዝጥራዩ እምነት ብጽባቕኣ ብተደጋጋሚ እትርከብን ተኣማንነታ ብዝበለጸ መንገዲ ክትገልጽ እትኽእል በሉ። ቅዱስነቶም ብፍላይ ኣብ ምዕራባውያን ሃገራት ዝረአ ዘሎ ናይ እምነት ቅልውላው ናብ ሃይማኖታዊ ዘይተገዳስነት ከም ዘምርሕ ዘሎ እውን ጠቒሶም። ኣስዕብ ኣቢሎም እውን እቲ ንደቂ ሰብ ዘጋጥሞም ዘሎ ሓቀይና ሓደጋ ዘይተገዳስነት ከም ትርጉም ምድላይ ዝኣመሰለ ንህልው ሕቶታት መልሲ ናብ ዘይምድላይ እዩ ዘምርሕ ዘሎ ክብሉ እውን ኣጠንቀቑ። ኣብዚ መዳይ እዚ እውን እንተኾነ ምስ ክርስቶስ ምርኻብ ንህይወት ደቂ ሰባት ምሉእ ትርጉምን ዋጋን ክመልስ ይኽእል እዩ። ቤተ ክርስቲያን ከዓ ነቲ ካብ ትንሣኤ ጐይታ ተቐበለቶ ትእዛዝ ነባሪ ኣገዳስነት ከም ዘለዎ ብምስትውዓል ከም ብሓድሽ ኣፍልጦ ሂባትሉላ እውን በሉ። ተልእኾ ቤተ ክርስቲያን ንመጻኢና ብሰላምን ፍትሕን ነጻነትን ሕውነትን ምእንቲ ክመልእ ደቂ ሰብ ኣብ ዘተኣማምን መሰረት ንኽሃንጹ ምሕጋዝ ምዃኑ እውን ወሲኾም ኣመልከቱ። ብዙሓት መንእሰያት ንመንፈሳውነት ዘለዎም ጥሜትን ጽምእን የበራብሩ ከም ዘለዉ ብምግላጽ ድማ ቤተ ክርስቲያን ወንጌል ንምስባኽ ሓድሽ መንገድታት ብምድላይ ነዚ ባህ ግዜ ምላሽ ክትህበሉ ከም ዘለዋ ተማሕጺኖም። እዚ ሓድሽ ወለዶ ንወንጌል እተዓጽወ ኣይኮነን በሉ ቅዱስነቶም። ብኣንጻር እኳ ደኣስ ብዙሓት ሰባት ዳግም ምስ ወንጌል ምስ ተራኸቡ ሓቀይና ሓጐስ ናይ ምርካብ ምስጢር ኣብ ውሽጡ ከም ዘሎ ስለ ዝተገንዘቡ ብዝያዳ ክፈልጥዎ እዮም ዝደልዩ ክብሉ እውን ኣመልከቱሎም። እኳ ደኣ ሜላታት ስብከተ ወንጌል ብቐጻሊ ስለ ዝሕደስ ካቶሊካዊ ማሕበረሰብ ንብዙሓት ሰባት ናብ ክርስቶስን ናብ ምድሓንን ፍቕሩን ቃሉን ምእንቲ ክመርሕዎም ድምፂ መንፈስ ቅዱስ ጽን ክብሉ ኣለዎም። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ከም ዘመልከትዎ ኣብ ገሊኡ ክፋላት ዓለም ምትሕልላፍ እምነት ከም ዘቋረጸን እዚ ድማ ናብ መንፈሳዊ ድኽነት ከም ዝመርሕ ዘሎ ገሊጾም። በዚ ከምዚ እምበኣር ምሉእ ነጻነት እምነት ንምድንፋዕ ዘድሊ ድራኼታትን መሳርሒታትን ከም ዘይብሎም ብኣጽንዖት ገሊጾም። እቲ ብልዑል ምትእትታው ዝካየድ ከምኡውን ንኣህላኺ ዝኾነ ማሕበረሰብን ግለሰባትን ብትዕግስቲ ንኽምሃሩ ወይ ሓቂ ንምርካብ ብብሕታዊ ድላይ ንኽሳተፉ ዘለዎም ክእለት ከም ዘይጥቀምሉ ከም ዝገብሮም ገለጹ። ርእሰ ሊቃነ ጳጳሳት ኣስዒቦም ከም ዝገለጽዎ ኣብ ከምዚ ዝኣመሰለ ኩነታት ምትሕልላፍ እምነት ምስ ሓጐስ ወንጌል ዘለዎም ማሕበረሰብን ግለሰባትን ኣብ ምርኻብ እተመርኰሰ ምዃኑ ኣስመርሉ። ስለዚ ቅድስና ሕይወት ኩሉ ሳዕ ካብ ግዜ ሓሊፉ ንነፍሲ ወከፍ ባህሊ ዝቐረበ ጽባቐ ክርስትና እዩ ዝኸውን በሉ። ኣመወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ብዛዕባ ጉዳያት ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበር ብፍላይ ከዓ ነቲ እናወሰኸ ዝኸይድ ዘሎ ቁፅሪ ናይቶም ኣብ ዓቕሚ ኣዳም ምስ በጽሑ ምስጢረ ጥምቀት ዝሓቱ ዘለዉ ሰባት መልሲ ንምሃብ ነቲ ንትምህርተ ክርስቶስ ዘለዎም ተልእኾ ዳግም ክቕበልዎን ብትግሃት ክሰርሕሉን ኣተባብዕዎም ሓደስቲ ካቶሊካውያን ኣብ እምነት ናይ መጀመርታ ስጉምትታት ክወስዱ ከለዉ ካቶሊካዊ ማሕበረሰብ ዕቤት ንኽገብሩን ብፍቕርን ሓባራዊ ኣገልግሎትን ዝነብሩ ነቲ ኣብ መንጎ ደቂ ሰባት ዘሎ ርክባት ቦታ ክህብዎ ከም ዘለዎም ብምግላጽ ቃለ ምዕዳኖም ዛዘሙ።
2: ሊቀ ጳጳሳት ቺካጎ ዝኾኑ ካርዲናል ብሌዝ ኩፒች ምስ ዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት እታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘዳለውዋ ግርማ ሰብኣውነት እትብል ናይ መጀመርታ ዓዋዲት መልእኽቲ ሓድሽ ቴክኖሎጂ ነቲ ናይ ምቁፅጻር ክእለትና ክበልጾ ይኽእል እዩ። ርእሰ ሊቃነ ጳጳሳት ከዓ ነዚ ህሞት እዚ ብህጹጽ ንኽነቅሓሉ ይጽውዑና ኣለዉ ክብሉ ገሊጾም። እዛ ሰነት እዚኣ ንብምሉእ ማሕበራዊ ዓንቀጸ እምነት ቤተ ክርስቲያን ከነንብቦ ሓድሽ መነጽር ክህበና። ሊቀ ጳጳሳት ቺካጎ ካርዲናል ብሌዝ ኩፒች ምስ ዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት ብዛዕባ እታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘዳለውዋ ግርማ ሰብኣውነት ዘርእስታ ብዛዕባ ሓልዮት ደቂ ሰባት ኣብ ዘመነ ሰብ ሰርሖ ኣስተውዕሎ እትገልጽ ናይ መጀመርታ ዓዋዲት መልእኽቲ መግለጺ ሂቦም ኣለዉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ቴክኖሎጂያዊ ርእሰ ምትእምማን ዝሃብዎ መጠንቀቕታን ብዛዕባ ማሕበራዊ ሳዕቤናት ሰብ ሰርሖ ኣስተውዕሎን ከምኡውን ብዛዕባ ኣገዳስነት ማሕበራዊ ትምህርቲ ካቶሊካዊት ቤተ ክርስቲያን ኣብ ዲጂታላዊ ዘመንን ሓጺር መብርሂታት ሂቦም። ኣገዳስነት እታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘዳለውዋ ግርማ ሰብኣውነት እትብል ናይ መጀመርታ ዓዋዲት መልእኽቲ እንታይ ይመስለኩም? ብፁእ ካርዲናልን ክምልሱ እቲ ቀንዲ ኣበርክቶ ናይታ ሰነድ ቅዱስ ኣቦና ንደቂ ሰብ ሓዳስ ኢየሩሳሌም ወይ ካልእ ግንቢ ባቢሎን ንምህናጽ ምርጫ ንኽገብሩ ዘቕርብዎ ብድሆ እዩ። እቲ ቀዳማይ ምስሊ ኣብቲ እስራኤላውያን ካብ ባቢሎን ምስ ተመልሱ ንስድራ ቤታት ኣብ ሓደ ጥርናፈ ዘምጽአ ኣብ ትንቢት ነህምያ ተገሊጹ ዘሎ ዛንታ ዝተመስረተ እዩ። ከምቲ ርእሰ ሊቃነ ጳጳሳት ዝጸሓፍዎ ነቢ ነህምያ ንነፍሲ ወከፎም እንደገና ንምህናጽ ገለ ክፋል እቲ መካባብያ ናይቲ ከተማ መቂሉ ሂብዎም ንጻዕርታቶም ኣዋሂዱ ዝኾነ ተቃውሞ ከይመጽእ ከዓ ኣተሓሳሲብዎም። እዛ ከተማ እዚኣ ብተበግሶ ሓደ ሓያል ውልቀ ሰብ ዘይኮነስ ብሓባራዊ ሓላፍነት ኵሎም ሰብኡትን ኣንስትን ካህናትን ኢደ ጥበበኛታትን ዓበይትን ስድራ ቤታትን መንእሰያትን ብዝገበርዎ ተሳትፎ እያ ተሓኒጻ። እዚ ምስ ኣምላኽን ንኣምላኽ ኣማእኪልካን ዝስራሕ ኮይኑ ብእምኒ ምህናጽ ቅድሚ ምጅማርካ ኣቐዲምካ ሓድነትካ ከም ብሓድሽ ምህናጽ እዩ። እዚ ኸዓ ሰባት ግቡእ ሓላፍነቶም ምስ ዝስከሙን ሓይሎም ካብ ጐይታ ከም ዝመጽእ ምስ ዝግንዘቡን እዩ ዝፍጠር። ግንቢ ባቢሎን ግን ብዘይ ቡራኬ እግዚኣብሔር ናብ ሰማይ ክትበጽሕ ናይ እትደሊ ከተማ እዩ ዘመልክት። ኣብ ትዕቢትን ርእሰታ ማንነትን ዝተመስረተ ሓሳብ ንሓሳብ ምልውዋጥ ይፈርስ። ሰባት ከዓ ነንሕትሕዶም ኣይረዳድኡን እዮም። ቺካጎ ብዓለም ለኻዊ ደረጃ ማእከል ንግድን ቴክኖሎጂን ምህዞን ኢንዱስትሪን እያ ትፍለጥ። ነዛ ኣብ ዓለም ዘሎ ቴክኖሎጂ እትገልጽን ኣብ ዘመነ ሰብ ሰርሖ ኣስተውዕሎ ብዛዕባ ሓልዮት ደቂ ሰባት እትጽውዕ ጽሕፍትን እንታይ ምላሽ ኢኹም እትህቡ? ኣብ ቺካጎ ዝተዋህበ ናይ መጀመርታ ጸብጻባት ዜና ኣብ ምላሽ ተምሃሮ መንበረ ጥበብ ዘተኮረ እዩ ነይሩ። እዚ ሓድሽ ቴክኖሎጂ እዚ ኣብ መጻኢኦም ዓሚቝ ሳዕቤን ስለ ዘለዎ ድማ ተጠንቂቕና ክንሰምዖም ኣለና። ካብቶም ቃለ ምሕቲ ዝተገብረሎም ተምሃሮ ንቅዱስ ኣቦና ኣዝዮም ኣመስጊኖምዎ ነታ ሰነት ከንብብዋ ድማ ሓያል ተገዳስነት ኣርእዮም ኣለዉ ክብሉ መሊሶም። ካብቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጠቐስዎ ነገራት ኣየናይ እዩ ዝያዳ ዘተሓሳሰበኩም? ኣብ ሰበኻኹም ዘለዉ ሰባት ካብኡ ክርሕቁ ኣለዎም እትብልዎ ኸ እንታይ እዩ? እዛ ሰነት እዚኣ ንብምሉእ ማሕበራዊ ዓንቀጸ እምነት ቤተ ክርስቲያን ከነንብበሉ እንኽእል ሓድሽ መነጽር ትህበና። ኣቦና ርእሰ ሊቃነ ጳጳሳት ነዚ ኣብ ቀዳማይ ምዕራፍ ብንጹር ገሊጾሞ ኣለዉ። ኣብኡ ድማ ካብ ርእሰ ሊቃነ ጳጳሳት ልዮን መበል 13 ኣትሒዞም ብዛዕባ ተበግሶታት ኣርእስተ ሊቃነ ጳጳሳት ዘደንቕ ገምጋም ኣቕሪቦም ኣለዉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 እዚ ዓንቀጽ እምነት ቤተ ክርስቲያን ዳኣ እምበር ካቶሊካውያን ክቕበልዎ ወይ ዕሽሽ ክብልዎ ዝመርጽዎ ትምህርቲ ጥራይ ከም ዘይኮነ ብንጹር ገሊጾሞ ኣለዉ ክብሉ ገሊጾም። ብዛዕባ ታሪ ጸሊቃን ኦፓሳት ልዮን መበል 13 ዘውፅዋ ሓደሽቲ ነገራት እትብል ዓዋዲት መልእኽቲ ብምሕሳብ ብተደጋጋሚ ዝጠቕስዋ ብምርኣይ እቲ ዲጂታላዊ ለውጢ ብስፍሓቱን ጽልውኡን ምስ ኢንዱስትርያዊ ለውጢ ክወዳደር ይኽእል ድዩ እትብል እያ። ዘመሳስሎም ነገራት ኣሎ፣ ኣገደስቲ ፍልልያት እውን ኣለዎም። እዚ ሓድሽ ቴክኖሎጂ እዚ ነቲ ናይ ምቁፅጻር ክእለትና ክበልጾ ዝኽእል ዓቕሚ ኣለዎ። ርእሰ ሊቃነ ጳጳሳት ከዓ ነዚ ህሞት እዚ ብህሱስ ንኽንጥንቀቐሉ ናይ ምንቅቃሕ ጻውዒት ይህቡና ኣለዉ ክብሉ መሊሶም።
0: እዚ ዜና ቫቲካን እዩ። ኣብ ወርሒ ሓምለ 2025 ዓመተ ምሕረት ፈላማ ዝተኸተመ ስምምዕ ቅዱስቲ መንበርን ኢጣልያን ኣብ ከባቢ ሳንታ ማርያ ዲ ጋሌራ ቫቲካን ንትምህርቲ ፀዓት ፀሓይን ሕርሻን ኣብ ሓደ መሬት ዘጣምረ ሓድሽ ስርዓት ንምህናፅ ኣብ ግብሪ ክውዕል ከም ዝጀመረን እቲ ውጥን ንሃገረ ቫቲካን ተሓዳሲ ፀዓት ንምቕራብ ዝዓለመ እውን ምዃኑ ዜና ቫቲካን ኣፍሊጡ። ሓሙስ 28 ግንቦት ዝወፀ መግለፂ እቲ ዝሓለፈ ዓመት ኢጣልያን ቅዱስቲ መንበርን ኣብ ወፃኢ ሮማ ኣብ ዝርከብ ብግዳማዊ ግዝኣት ቫቲካን ሳንታ ማርያ ዲ ጋሌራ ንትምህርቲ ፀዓት ፀሓይን ሕርሻን ኣብ ሓደ መሬት ዘጣምረ ሓድሽ ስርዓት ንምህናፅ ዝተኸተመ ስምምዕ ኣብ ግብሪ ክውዕል ከም ዝጀመረ ኣፍሊጡ። እዚ ተበግሶ እዚ ሕርሻዊ ኣጠቃቅማ እቲ መሬት እናዓቀበ ንሃገር ቫቲካን ተሓዳሲ ፀዓት ንምሃብ ዝዓለመ ኮይኑ ኣብቲ ካብ ከተማ ሮማ ወፃኢ ኣብ ዝርከብ ግዳማዊ ግዝኣት ሃገር ቫቲካን ኣብ ዝኾነ ካብ 1957 ዓመተ ምሕረት ጀሚሩ ናይ ቫቲካን ሬድዮ ተሓላለፍ ትካላት ዘእንግድ ብሳንታ ማርያ ዲ ጋሌሪያ ብዝብል መፀውዕ ኣብ ዝፍለጥ ቦታ ይትግበር ምህላው ዜና ቫቲካን የመላኽት። እቲ ውጥን ዘነቃቅሖ ነገር ኣብቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ስቡህ ኣንተ ብዝብል ኣርእስቲ ዝለገሶ ናይ ሓባር ቤትና ኣብ ምክንኻን ዘሎና ሓላፍነት እተነፅር ዓዋዲ መልእኽቲ እተመስረተ ከም ዝኾነን ብፍላይ ከዓ ኣብዛ ገና ፅሩይን ምሕዳስ ፀዓትን ዝሓትት ተኽእሎ ዘለዎ ዓለም እኹል ኢደ ጥበባዊ ናይ ፀዓት መኽዘን ምምዕባል ኣድላይ እዩ ካብ ዝብል ትዕዝብቲ እውን ዝነቐለ ምዃኑ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ፍራንቸስኮ በዓሎም ዕለት 26 ሰነ 2024 ዓመተ ምሕረት ንሰብ መዚ ምምሕዳር ውርሻ ሃዋርያዊ መንበር ነቲ ስርዓት ንምህናፅ ኣድላይ ስጉምትታት ክፍፅሙ መምርሒ ብምሃብ ነቲ ተበግሶም ዘለዎም ፍሉይ ናይ ተኸታለ ቅዱስ ጴጥሮስ ስልጣን ድማ ሓውና ፀሓይ ብዝብል ኣርእስቲ ብዝደንገገቦ ውሳኔ መሰረት ኣብ ግብሪ ክውዕል ከም ዝኣዘዙ ዘዘኻኽረ ዜና ቫቲካን ኣስዒቡ። ብድሕሪኡ ድማ ዕለት 31 ሓምለ 2025 ዓመተ ምሕረት ኣብ ቅዱስቲ መንበር ናይ ሃገረ ኢጣልያ ልኡከ መንግስቲ ቤት ፅሕፈት ልኡከ መንግስቲ ኢጣልያ ፍራንቸስኮ ዲ ኒቶን ኣብ ቅዱስቲ መንበር ዋና ፀሓፊ ርክባት ምስ ሃገራትን ኣህጉራውያን ውድባትን ሊቀ ጳጳሳት ፖል ሪቻርድ ጋላገርን ነቲ ስምምዕ ከም ዝኸተምዎን እዚ ዝተኸተመ ስምምዕ እዚ ካብ ዕለት 27 ግንቦት ኣብ ትሕቲ ዓንቀፅ 5 ናይቲ ስምምዕ ኣተገባብራ ብወግዒ ኣብ ግብሪ ክውዕል ምዃኑ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ የረጋግፅ። ሓደ ዓመት ኣብ ዘይመልእ ግዜ ዕለት 19 ሰነ 2025 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ልዮን መንበር 14 ኣብቲ ኣብ ወፃኢ ከተማ ሮማ ኣብ ዝርከብ ግዳማዊ ግዝኣት ሃገር ቫቲካን ማርያ ሳንታ ማርያ ዲ ጋሌሪያ ኣብ ዝገበርዎ ምብፃሕ ንትምህርቲ ፀዓት ፀሓይን ሕርሻን ኣብ ሓደ መሬት ዘጣምር ሓድሽ ስርዓት መተግበር ተባሂሉ እተዳለወ ቦታ ብቐረባ ክምልከቱ ኣጋጣሚ ከም ዝኾኖም እዚ ቦታ ዝዘደንቕ ኣጋጣሚ ከምኡ እውን ንጹር ተፋይነት ቤተ ክርስቲያንን ዓለም ኣዝዩ ኣገዳሲ ኣብነት ምዃኑ እውን ከም ዘጉልሑን ድሕሪኡ ብዛዕባ ሳዕቤን ለውጢ ከባቢ ኣየር ኩላትና ከም እንፈልጦ ከምኡ እውን ከምቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብንጹር ዝመሃርዎ ንመላእ ዓለም ንኹሉ ፍጥረትን ክንከናኸን ከም ዘሎና ዘጉልሕ እዩ ከም ዝበሉ ዜና ቫቲካን የዘኻኽር። ብብልሕታውን መዋቅራውን ኣረኣእያ ኣብ ዝሓለፈ ዓመት ኣብ ወርሒ ሓምለ ክታም ኣብ ናይ መንባር ስነ ስርዓት ዝወፀ መግለፂ እቲ ናይ ምሕዳስ ፀዓት ብመሰረት ህሉ ኩነታት ስነ ፍልጠትን እደ ጥበብን ንመሬት ዝለዓለ ኣኽብሮት ዘረጋግፅን ንሕርሻ ኣጠቃቅማ ሓመድ ንምዕቃብ ሸቶታት ብዝበለፀ ዝሰማማዕን መፍትሕታት ኣብ ግብሪ ንምውዓል ዝዓለመ ምዃኑ ዜና ቫቲካን እንከመላኽት። ስነ ምድራዊ ዑደት ማይ ናይቲ ከባቢ ምዕቃብ ብእተኻለ መጠን ንኣካባብያዊ ጽልዋታት ምንካይ ከምኡውን ባህላውን ስነ ጥንታውን መልክዓ ምድርን ውርሻታት ንምዕቃብ ውሕስነት ንምሃብ ዘበቅዐ ምዃኑ የብርህ። ኣብ መንጎ ሕብረት መንግስታት ኣሜሪካን ኢራንን ዘሎ ግጭት ናብ ራብዓይ ወርሑ ኣብ ዝኣተሉ ዘሎ እዋን ሰራዊት እስራኤል ኣብ ሊባኖስ ኣብ ልዕሊ ሂዝቦላህ ዝያዳ መጥቃዕቲ ብምክያድ ብዓሰርተታት ዝቕፀሩ ሰባት ብምቕታልን ነቲ ሰብኣዊ ቅልውላው እናዓመቐ ክኸይድ ይገብር ምህላው ይንገር። እስራኤል ዕለት 28 ግንቦት ኣብ ደቡባዊ ሊባኖስ ንትሕተ ቅርፂ ሂዝቦላህ ዒላማ ዝገበረ ተኸታታሊ መጥቃዕቲ ከም ዝፈፀመትን እዚ መጥቃዕቲ ሓይልታት ምክልኻል እስራኤል ክትሩር ሓይሊ ብምጥቃም መጥቃዕቲ ክፍፅሙ ምዃኖም ንናበርቲ ናይቲ ከባቢ ናብ ሰሜን ሩባ ዛሕራኒ ክግዕዙ ዝሃቦ መጠንቀቕታታት ድሕሪ ሓደ መዓልቲ ፀኒሑ ዝተፈፀመ ምዃኑ ክፍለጥ እንከሎ ካብ ሚያዝያ 17 ደው ምባል ተኽሲ እቲ ዝዓበየ ነበርቲ ናይ ምውፃእ ትእዛዝ እውን ምዃኑን እስራኤልን ሂዝቦላሕን ብተደጋጋሚ ጥሕሰት ዕርቂ ብምፍፃም ንናሓድሕዶም ይካሰሱ ከም ዘለውን ኣብ መላእ ሊባኖስ ድሕሪ እቲ ዕለት 2 መጋቢት ዝጀመረ ምብራኽ ውጥረትን ግጭትን ኣስታተ 1,000,000 ሰባት ከም እተመዛበሉ እዩ ዝንገር። ሚኒስትሪ ጥዕና ሊባኖስ እውን ብወገኑ እቲ ኩናት ካብ ዝጅምር ብውሕዱ 3,213 ሰባት ከም ዝሞቱ ብወግዒ ከም ዘፍለጠን ውድብ ጥዕና ዓለም ኣብ ልዕሊ ሰራሕተኛታት ጥዕናን መሳለጥያታትን 169 ኣተን መጥቃዕትታት ከም ዝፈፀመን 116 ሰባት ከም ዝሞቱን የረጋግፅ። እስራኤል ኣብ ተመሳሳሊ እዋን ኣብ ክልቲኡ ሸነኽ ዶብ 23 ወታደራትን 4 ሰላማውያን ሰባት ከም ዝተቐትሉ ትሕብር። እዚ ከምዚ ኢሉ እንከሎ ግጭት ኣሜሪካን ኢራንን ናብ ራብዓይ ወርሑ ኣብ ዘብለሉ ዘሎ እዋን እስላማዊ ሓለዋ ሰውራ ኢራን ሕብራት መንግስታት ኣሜሪካ ኣብ ልዕሊ ደቡባዊ ኢራን ድሕሪ ዘካየደቶ ሓድሽ መጥቃዕቲ ቦታ ከይገለፀ ኣብቲ ዞባ ንዝርከብ መደብር ኣየር ሕብራት መንግስታት ኣሜሪካ ዒላማ ከም ዝገበረ ክሕብር እንከሎ እንተኾነ ግን ኩዌት መደብር ኣሜሪካ እተእንግድ ሚሳይላትን ሰብ ኣልቦ ነፈርትን ከም ዝዓገተት ትገልጽ። ኣቐዲሙ ሰራዊት ሕብራት መንግስታት ኣሜሪካ ሰብ ኣልቦ ነፈርቲ ኢራን ኣብ ልዕሊ መፃብቦ ሆርሙዝ ከም ዘውደቐን ንወታሃ ድራው ቦታ ከም ዝሓረመን ኣፍሊጡ ከም ዝነበረን መንግስቲ ሕብረት መንግስታት ኣሜሪካ እቲ ዳሕረዋይ ደብዳባት ንመሰል ርእሰ ምክልኻል ዝተፈፀመን ኣብ ውሽጢ 3 መዓልትታት ንኻልኣይ ግዜ ዝተወስደ ስጉምቲ እዩ ይብል። እዚ ዳግማይ ተፃበኦታት እዚ ነቲ ኣብ ሕብረት መንግስታት ኣሜሪካን ኢራንን ዝተበፅሐ ስንኩፍ ስምምዕ ተኽስሎ ምባል ኣብ ሓደጋ የእቱ ከም ዘሎ ይንገር። ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንረኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 29 ግንቦት 2016 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንኣባላት መበል 82 ሓፈሻዊ ጉባኤ ቤት ምክሪ ጳጳሳት ኢጣልያ ተቐቢሎም ዝለገሶ ቃለ መዕዳን ርእሰ ሊቃነ ጳጳሳት ሊዮን

0: ኣብ ሳንታ ማርያ ዲ ጋሌሪያ ቫቲካን ንትምህርቲ ፀሓት ፀሓይን ሕርሻን ኣብ ሓደ መሬት ዘጣመረ ሓደሽ ስርዓት ንምህናፅ ኣብ ግብሪ ክውዕል ከም ዝጀመረ ኣብ መንጎ ሕቡራት መንግስትታት ኣሜሪካን ኢራንን ዘሎ ግጭት ናብ ራብዓይ ወርሑ ኣብ ዝኣትውሉ ዘሎ እዋን ሰራዊት እስራኤል ኣብ ሊባኖስ ኣብ ልዕሊ ሂዝቦላህ ሰፊሕ መጥቃዕቲ ከም ዘካየደ ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፃሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደምደምታ መበል 82 ሓፈሻዊ ጉባኤ ኣባላት ጉባኤ ቤት ምኽሪ ጳጳሳት ኢጣልያ ኣብ መሰረታዊ ነገራት ክነተኩር ከምኡ ውን ኣብ ወንጌል ቀዳምነት ዝገበረ ኣገልግሎት ክንህብ ኣሎና ክብሉ ተማሕፀንዎም። ትማሊ ሓሙስ ዕለት 28 ግንቦት ኣብ ሃገረ ቫቲካን ኣብ ዝተኻየደ መበል 82 ሓፈሻዊ ጉባኤ ብፁዓን ጳጳሳት ኢጣልያ ምስ ተሳተፍቲ ኣብ ዝተራኸበሉ እዋን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መላ ኢጣልያ ንዘለዋ ኩለን ኣብያተ ክርስቲያን ንካህናትን ዲያቆናትን ንኹሎም ሰብ ውፉይ ህይወትን ስድራ ቤትን ከምኡውን ነቶም ከይፈለጡ ኣብ ልቦም ፅሙይ ኣምላኽ ዝሓዙ ሰባት ዘለዎም ፍቕርን ኣኽብሮትን ገሊፆም እዚ ውህበት እዚ ይብሉ ቅዱስነቶም ኣብ ከምዚ ዝኣመሰለ ሕልኽላኻት ዝመልኦ እዋን እውን ከይተረፈ ንኽንምስክር ጸጋ ዝረኸብናሉ ምዃኑ ገለጹ። ርእሰ ሊቃነ ጳጳሳት ኣስዒቦም ብዛዕባ እቲ ናብ ፖምፔይን ናብ ፖልን ከምኡውን ኣሴራ ኣብ ዝገበርዎ ሃዋርያዊ ጉዕዞታት ብዓይኖም ዝተዓዘብዎ መስከሩ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ኣብ ህይወት ደቂ ሰባት ድኻምን ምክፍፋልን ጽምዋን ዘርኢ ብዙሕ ምልክታት ከም ዘለውን ገሊጾም ሓደሓደ ግዜ ኣብ ማሕበረሰብ ደቂ ሰብ እምነት ናይ ምትሕልላፍን ንመንሰያት ወለዶታት ናይ ምትሕብባርን ብድሆ ይስምዖም እዩ። ይኹን እምበር ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ወንጌል የበራብረና እዩ ብምባል ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን ቃለ ምዕዳኖም ብምቕጻል ነቲ ኣብ ወንጌል ሉቃስ ዝተጠቕሰ እቲ እኽሊ ብዙሕ እዩ ዓየይቲ ግና ውሕዳት እዮም ዝብል ቃል ኣምላኽ ብምምልካት ስለዚ ናብቲ እኽሉ ዓየይቲ ኽልእኽ ናብ ጐይታ እኽሊ ልመና ኣቕረቡ ኣምላኽና ደኺመ ዘይብል ዝራእይ ክንዲ ዝኾነ መዓልቲ መዓልቲ ናብ ዓለም ይመጽእ እሞ ነቲ ደረት ዘይብሉ ባህጊ ናይ ልቢ ደቂ ሰባት የስፍሖን ክሳብ ናብ ምልኣት ዝረኸበ ህይወትን ናብ ድሕነት ዘብጽሕ ነጻነትን የስፍሖ ክብሉ እውን ኣስመሩሉ። ቅዱስነቶም ወሲኾም እዚ ብዙሕ ምህርቲ እዚ ምስጋና ንኣምላኽ እዩ ክብሉ ድማ ገሊጾም እዮና ድማ ነቲ ጠመተ ጐይታ ወሲድና ናትና ምእንቲ ክንገብሮ ከም ምዃኑ ገለጹ። ብዛዕባ እቲ ተሪር ዝኾነ መሬት ምጉርምራም ወይ ብኣሃዛዊ ጸብጻብ ጥራይ ክንሓስብ ዘይኮነስ ኣብ ክንዶስ ነቲ ኣምላኽ ዘዳልወልና ዘሎ ምህርቲ ብዓይንቲ ዝተንስአ ክርስቶስ ብኸመይ ከም እንርእዮ ዘሎና ከነስተውዕል ተጸዊዕና ኣሎና በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ንጳጳሳት ኢጣልያ ብቐጥታ ክዛረብዎም እንከለዉ መንፈስ ቅዱስ ንቕንኣት ክርስቶስ ዝነደደ ልቢ ክህቦም ብዙሓት ዓየይቲ ድማ ኣብ ጐና ኮይኖም ምሳና ክሰርሑ ክብሉ ጸልዮም። ነዚ ኣብ ግምት ብምእታው እቲ ቐዳምነት ዝውሃቦ ነገር ወንጌል እዩ ብምባል ርእሰ ሊቃነ ጳጳሳት ተላበዉ። እዚ ኣብ መላእ ታሪክ ቤተ ክርስቲያን ካብ ቅዱስ ፍራንቸስኮ በዓል ኣሲዚ ክሳብ ቅዱስ ጳውሎስ ሻድሻይ ከምኡውን ክሳብ እቶም ዝሓለፉ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝጸንሐ ተተሓሒዙ ዝኸይድ ዘሎ ፈትሊ ይበሉ። እምነት ካብ ወንጌል እያ ተወሊዳ። ምስ ክርስቶስ ከም ህያው ምርኻብን ካብ ሙታን ተንሲኡን ኣብ ቤተ ክርስቲያኑ ከም ዘሎን ምእማን እዩ ክብሉ ድማ ኣመልከቱሎም። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ኣብዚ ግዜና ንወንጌል ናብ ማእከል ኣገልግሎትና ምምላስ ክብሃል እንከሎ ከም ጳጳሳት መጠን ንህይወትና ውዕውዕ ስምዒት ዝህብ ውህበትን ንቕድሚት ዝመርሓና ህጹጽነትን እዩ ዘመልክት በሉ። በዚ ምኽንያት እዚ እዞም ጳጳሳት ንገዛ ርእሶም ነዘን ክልተ ሕቶታት ክሓቱ ከም ዘለዎም ተማሕጸንዎም። ኣብ ስብከትናን ትምህርትናን ስርዓተ ኣምልኾናን ናይ ፍቕሪ ኣገልግሎትናን ከምኡውን ኣብ ህይወት ማሕበረሰብና ከመይ ዝበለ ገጽ ኣምላኽ እዩ ክንጸባረቕ እንፈቕደሉ ዘሎና ምስ ክርስቶስ ንምርኻብ ብኸመይ ኢና ክነተባብዕ ንኽእል ሎሚ ንዓናን ንቤተ ክርስቲያንን ንኻልኦት ናብ ክርስቲያናዊ ህይወት ምእታው ማለት እንታይ ማለት እዩ። ርእሰ ሊቃነ ጳጳሳት ቀጺሎም ነዚ ሕቶታት እዚ ወትሩ ጳጳሳት ብባዕሎም ከስተውዕልሉ ኣለዎም እቲ መልሲ ድማ ኣቕሊልካ ክርአ የብሉን ብምባል ተማሕጸንዎም። ኣብዚ ቦታ እዚዩ እምበኣር ንባህሊ ክርስትና ሓድሽ ቈላሕታ ምግባር ኣገዳሲ ዝኾነ ንምስጢራት ምስንዳው ጥራይ እውን ኣይኮነን ቅዱሳት ምስጢራት ኣብ ሓደ ማሕበረሰብ እምነት ዝውለደሉን ንሰባት ናብ ፋሲካዊ ህይወት ብምእታው ምስ ጐይታ ሕብረት ከምኡውን ናብ ቤተ ክርስቲያን ሕውነት ዝወልድ ማሕፀን እዩ ክብሉ ኣመልከትሎም። እዚ ድማ ኣብቲ ህያውን ሃንጎፋ ኢሉ ዝቕበልን ናይ እምነት ማሕበረሰብ እዩ። كما حلالفن كعب بن زخيل عبتهم زسامعون زسليون كموون اتهم نقدوس قربان